0: dan da tong da ma ka u chu chol ngong nang khen da zhen yu na nyong ge mo ma ka ma jia nang ge da shen zhen jiang guo guang zhe jiang guo da shang hai ge de ne mei ne mei ge da de ge ne chang kang qian bu na ma dan de ge sham tong ge qian bu na ma ma ka mei cha ne nyu ge
1: ge ge da qi chun de zo ge ta zu ten yer keng na na ni chu mu zu ge
0: ne che bu ma zhe me ne den zhe zhe me me da ta cha ma jin na la bu zo ra da zhe qi wa shang zhen na cha ma
1: जे जे ताचो इंजना यारगुंडा ता सोंगन सोंतम थे सुखतों दे योन्यो
0: योन्यो ता चंगला थमा पेचर थमा जना मदे उनो
1: अरे अंदे योना रंगे छि सोंजी टेटुरा न्यो सुंग थोनी कोबना मुछ मुछ
0: तता शिग हागे तता वा कशिग कष्ट छि गाज गस तपर तो तुच चंजना नानंग थिना छपरस गनो तुच वा कन दिना उनो अंदे न्यामजे सन मंगमो nana jana wara tekert ta chong jap ta ta tekert ranga yu ge gol mo ji ta na ta ta ma to ko che bu me ge ta chang ge da gol ge wara nyu ge ra han che ge ta nyam je na ta ta khu chong jana thon je du ge ta ge ta te na khu chong ge ji ge ni ge dalim na chuk ga kan dang kan la ka ne shi ge nyam je sa na mang ya
1: je je te shi ge yo kwa re te na chu rang ge se wol ge circle tham ge thon jin de ta chong jana ta na nang zo zong da le ki pu chu mo na
0: nana da kepuchi da nana da tong chari ge chong jap chig da gona ra chige chuk da da du chige chong jina da goma na da chige chige le san do chige go da nyam je na ge wa ke chen na na no na mang ge da nyam je san na mang ga
1: je je da chong ji te du ra tian chi ge nyam de la so ge la ke ne yang ni wa ze chi pu san ta se go ka
0: a ra ra ra ha ta mo se ja
1: जे तिना त ओलक सरकट हमन द चोरंगे अनिरगो नु कोरम गठने छि सच्चा जमाना द येने यो
0: सच्चा जमाना मंगर मैक मोता मालु द चंजा मस्तक मेना मैक ता यो गुतना रंग ये हरा के छापच छुतुर मोता गान दे जमचे छ न ओलक सरकट हमन द जनजमा गार मो तिन दना ता रंग ग छि साने जमाने रा छि मावा न छि सोमा के नंबर चंगे तमु ग छि छापच के नंबर साने जमाने रा तमु छरजे
1: जे वदक सर्कल थामो ग सोजिन लखि जिनजे बायनर
0: येनर येनर
1: जोंर बागेनरला
0: खरम बारा गेन दग दग केनजना खगे जिनजन गलाकने ताव जे थोमा ग जिनजे जे छमजन ग जिनजरा अंगे तमा छमजे ग जिनजे तमा आ जोंजना मरब सबा तमो जरे
1: ओ जे जे चेक नेरुने नेरवाता सर्कल थामन द लखि ग लिकन द लिरे ओनर
0: अरे मरब ता संबारा ता वंचे वरा ᱛᱟ ᱞᱟᱜᱪᱮᱠ ᱠᱮᱱᱨ ᱛᱟᱪᱤᱜ ᱛᱟᱝᱠᱟ ᱱᱟᱢᱟ ᱛᱟᱪᱤᱜ ᱞᱟᱜᱪᱮᱠ ᱥᱚᱠᱛᱚ ᱢᱚ ᱛᱟᱪᱟᱝ ᱫᱮᱛᱟᱝ ᱤᱧ ᱟᱪᱤᱜ ᱥᱟᱨᱠ ᱛᱟᱢᱩ ᱡᱮᱨᱟᱝ ᱠᱮᱛᱟ ᱧᱟᱱᱟ ᱢᱚ ᱛᱟᱜᱟ ᱥᱟᱜᱩᱱᱟ ᱛᱟ ᱡᱤᱱᱡᱮ ᱠᱩᱱᱟ ᱱᱟᱵᱟ ᱛᱟᱢᱩ ᱥᱮ
1: ᱡᱮ ᱡᱮ ᱛᱷᱤᱱᱤᱨ ᱠᱷᱟᱝᱜ ᱛᱟᱵᱨᱜ ᱥᱚᱱᱞᱤᱜ ᱪᱤᱨᱜ ᱱᱮᱥᱤ ᱥᱩᱢᱩᱨ
0: ᱛᱟ ᱪᱤᱨᱜ ᱡᱮᱱᱟ ᱥᱚᱱᱞᱤᱜ ᱱᱮᱥᱤ ᱡᱮᱱᱟ ᱛᱟᱜ ᱛᱟ ᱢᱟᱠᱟ ᱱᱤᱜ ᱥᱮᱨᱥᱩᱝ ᱞᱟᱠᱟᱱᱮ ᱪᱤᱜ ᱪᱷᱟᱯᱡᱟᱜ ᱨᱟᱱᱫᱮ ᱞᱟᱠᱟᱱᱮ ᱪᱤᱜ ᱠᱟᱜ ᱢᱚ ᱛᱮᱱ ᱛᱟᱱᱟ ᱛᱟ ᱛᱟ ᱢᱟᱣᱟᱱᱟ ᱨᱟᱝᱜᱨᱟᱱ ᱫᱤᱜ ᱛᱟ ᱪᱤᱜ ᱛᱟᱣᱨ ᱜᱮ ᱛᱟ ᱫᱮ ᱡᱮᱱᱟ ᱛᱮᱛᱩᱝ ᱜᱟᱢ ᱠᱟᱨᱟ ᱛᱟᱝ ᱪᱚ ᱚᱱ ᱪᱮᱱ ᱡᱮᱱᱟ ᱛᱟ ᱪᱚᱝᱠᱷᱟᱱ ᱚᱱᱮ ᱛᱟ ᱨᱟᱝᱜ ᱪᱤᱜ ᱪᱚᱝ ᱥᱚᱡᱤᱝ ᱜᱮ ᱥᱚᱡᱤᱜ ᱛᱟᱱ ᱛᱮᱜ ᱛᱟᱵ ᱠᱟ ᱛᱮᱱ ᱛᱟ ᱛᱟᱣᱨ ᱞᱟᱠᱟᱱᱮ ᱛᱟ ᱛᱮ ᱡᱤᱜ ᱛᱟᱱ ᱛᱟ ᱢᱩᱥᱠᱟ ᱪᱤᱜ ᱢᱚᱣᱟ ᱜᱮ ᱢᱚ ᱛᱮᱱ ᱛᱟ ᱪᱤᱜ ᱛᱟᱣᱨ ᱜᱮ ᱪᱤᱜ ᱫᱤᱜ ᱛᱟᱝᱨᱚᱵ ᱠᱟ ᱪᱷᱟᱱᱪᱞᱟ ᱛᱮᱱᱮ ᱠᱷᱟᱜᱮ ᱪᱤᱜ ᱡᱟᱞᱚᱢ ᱨᱟᱛᱟᱱ ᱛᱮ ᱪᱤᱜ ᱪᱚᱝ ᱪᱚᱜ ᱪᱷᱟᱨᱡᱚ
1: ᱡᱮ ᱡᱮ ᱛᱟ ᱪᱚ ᱨᱟᱝᱜᱮ ᱛᱟᱣ ᱥᱚᱱᱡᱱᱟ ᱛᱟ ᱢᱟᱣᱩᱢ ᱯᱟᱱᱟᱱ ᱫᱚ ᱪᱤᱜ ᱚᱞᱤᱠ ᱥᱟᱨᱠᱞ ᱦᱟᱢᱚᱱ ᱫᱚ ᱪᱤᱜ ᱪᱟᱵᱡᱟ ᱪᱮᱥᱮ ᱛᱚᱱ ᱠᱚᱱᱟ ᱠᱷᱩᱛᱩ ᱥᱤᱠᱷᱱᱟᱢᱩ ᱛᱟᱞᱢ ᱛᱷᱟᱛᱚᱢ ᱢᱟᱨᱛᱚ ᱛᱟ ᱡᱟᱢᱵᱟ ᱪᱤᱫᱩᱠ ᱥᱟᱢ
0: ᱛᱟᱱᱫ ᱱᱟᱠᱟ ᱪᱟᱪᱩ ᱠᱚᱢᱩ ᱛᱟᱞᱢ ᱛᱮ ᱛᱟ ᱪᱤᱨᱜ ᱡᱟᱨᱡᱤᱜ ᱨᱟᱢᱩ ᱛᱟᱣ ᱪᱤᱨᱜ ᱨᱟ ᱛᱟ ᱡᱤ ᱱᱤᱜ ᱛᱟᱞᱢ ᱛᱮ ᱥᱤᱜ ᱛᱮᱱᱟ ᱪᱟᱵᱡᱟ ᱨᱟ ᱪᱤᱜ ᱥᱟᱨᱪᱩᱝ ᱞᱟᱠᱟᱱ ᱪᱟᱵᱡᱟᱜ ᱞᱟᱠᱟᱱ ᱛᱮ ᱟᱱᱪᱤᱱᱟ ᱛᱟ ᱡᱤᱜ ᱞᱚᱢᱟ ᱡᱮᱱᱪᱩᱝ ᱞᱟᱠᱟᱱ ᱥᱮᱜᱩᱱᱟ ᱛᱟᱱᱫ ᱥᱟᱵᱡᱩᱝ ᱨᱟ ᱛᱮ ᱠᱮᱞᱤ ᱛᱟ ᱞᱚᱢᱟ ᱢᱟᱝᱟ ᱥᱤᱡᱩ ᱛᱮ ᱟᱱᱪᱤᱱᱟ ᱛᱟ ᱱᱤᱜ ᱞᱟᱠᱥᱮᱱ ᱫᱚ ᱠᱚᱱᱫᱟ ᱥᱩ ᱫᱮᱣᱟᱱᱟ ᱥᱚᱜ ᱫᱮᱛᱟ ᱫᱮᱣᱟᱱᱟ ᱱᱮ ᱛᱮ ᱦᱚᱴᱷᱮᱞ ᱫᱮᱛᱟ ᱛᱮ ᱟᱱᱪᱤᱱ ᱛᱟ ᱫᱚ ᱠᱚᱱᱫᱟ ᱞᱟᱠᱥᱮᱱ ᱫᱮᱛᱟ ᱫᱮᱣᱟᱱᱟ ᱥᱚᱜ ᱠᱮᱱᱟ ᱛᱟᱣᱨ ᱢᱚᱱᱪᱷᱚᱞᱟ ᱛᱮ ᱛᱢᱟᱞ ᱦᱚᱴᱷᱮ ᱛᱟ ᱱᱟ ᱠᱷᱩᱪᱩ ᱜᱮ ᱟᱱᱪᱤᱜ ᱠᱷᱩᱪᱩ ᱜᱮ ᱩᱝᱜᱩᱡ ᱜᱟ ᱥᱟᱛᱚᱝ ᱜᱟ ᱟᱱ ᱛᱮᱜᱟ ᱟᱪᱷᱟᱱ ᱛᱮ ᱛᱮᱨᱯᱮᱨᱟ ᱛᱚᱝ ᱜᱟ ᱛᱟ ᱫᱚᱱᱟ ᱠᱮ ᱪᱷᱩᱣᱟᱱᱟ ᱠᱷᱮ ᱡᱤᱜ ᱥᱤᱜᱮ ᱫᱮᱛᱟ ᱧᱟᱢᱥᱤᱜᱮ ᱫᱮᱛᱟ ᱪᱷᱩᱣᱟᱛᱟᱱ ᱠᱷᱟᱨ ᱪᱷᱩᱣᱟᱱᱟ ᱡᱤᱜ ᱪᱷᱩᱣᱟ ᱜᱟ ᱜᱤᱝᱠᱩ ᱛᱟ ᱛᱮ ᱱᱤᱛᱜᱮ ᱢᱟᱨᱟ ᱡᱤᱜ ᱡᱤᱱᱡᱮᱱᱟ ᱥᱤᱜᱮ ᱫᱟ ᱡᱤᱱᱡᱮᱨᱟ ᱭᱮ ᱛᱟᱵᱡᱮᱨᱟ ᱠᱷᱩᱜᱮ ᱟᱱᱪᱤᱜ ᱯᱟᱱᱡᱩᱨ ᱞᱟᱠᱟᱱᱮ ᱨᱟ ᱪᱤᱜ ᱠᱚᱢᱯᱮᱴᱚᱱ ᱛᱤᱥᱤᱨ
1: जे ताई क्यों रंगे था उस वंजना ता लिखा के कोरम गठने यंस जग होमा जंजन ईरिंद शो सोचते हैं कि तुम गायन खरगोनर
0: 땡겐 그리고 나다 다루네 좀땡 아나자나스가 원치한지 데릴럭스 로카트 모즈그라 야라 통고다 몰이다 도치다 말로 크크 딜라카네라 하치르다 마라 통고리 디가 런더션 도스 땡 땡나다 소라카네 인데 저 호마진즈 호마진즈 사네 그때 다 럭센다 세베다 담고 다 치르죠 뭐
1: 제 따뜻하게 치치 긴딩게 로만데 소르쇼 그르치기 소르쇼 인들
0: 아따 톰번데 럭즈에네 코다 그쵸 톰르다 롭츠나 모이 고고마 달 롭츠나 마다 럭셀 아 종르가 마르모 럭센도 롭츠고 롭츠고도 나다 당인데네 기겐다 참마라 양치 능글 럭즈와 참마라 다지 커른바 상셰른바 아 다지 합조 안다 상상한다 대전국에다 망촌에 다가 대화 되는 거 망촌에 정말 다지 아르메크 호텔 같은 다 나와 지금에 나와 아니 그런다 하신 런던 상통가 된다나 그쪽에다 네 타마치가 잡중 네 집중 앞에 너무 되는데다 지금 네 내리 있으면 됐나 같이 두개 잡고 다 나가는 거 됐다 때 답으로 하듯이 답으로 같이 나나 되게 담들
1: 제 되게나 대런 긴데 서클 타무 돈지는 하가 되게로
0: 대런 돈진 아까 마제 처음에 지우 전구 처음 나타 그러면 되고 뭐 이게 다 주라 근데 네가 세크 참고 탕카 된다 안 지 이거게 돈진아마 아 된다 아마 지 답디가 지 고난 가지나마 다다 참고 답디가 나가장 같이 시험 줘
1: 네 저튼 게 저 돈진 아까 심으세요
0: 저튼 거다 돈진 아까 다 하여튼 이렇게 심쳐도 뭐죠 어
1: 제 아티가나 타테릉가 렘슨가 툰더 질이다 동이 치릉가 서클 타문데 지 젠땅 만잔 사기 찬스고너 싱 오트세 고지네 치
0: 다 다치 고나셔군 서클 타문데 지 젠땅 만다가 다 카크근데 지 서클 타문데 지나 그치 고알엔 쇼콜라케네 다 지 탕카 창창 그 서클 텐 쇼콜라 맞다 뭔게 자고 뭐 아게다 마임 바다 서클 타무 럭세스 그 남발 럭세라케네 럭세나카 그게 다 돈지치케 당 럭세나카 섬송다는 다 치클라케네 탕카 그게 지 토머 그 지 제 텐 쇼나 주고 서클 텐 쇼도 그게 얼마치 뭐 그게 럭세치 티안진다 그게 촌 라카 도스코타 다 양아치 탕카 그게 촌 지나면 좋게 단데 그때 눈춘다 때 총아 거우 정고 다 오제 싱크르 그 눈초 심아 투숙을 아까네 그게 다들라가 형 그 촌들 망아 대비 대카지 그때 또 다들 나 촌들 나 세크 그 때가 나 어디 고고 뭐 때 나는 반이야 뭐 어느 바스 말라 근데 지금 그까 갈았어 다 그까 간다 지금 갈았지 형아 지금 원체 그 오까 갈았지 형아 지금 소진 갈았지 형아 지금 받다 좀 하던 거지 그래서 주얼 아까네 들아까네 다 그게 나 차 보시고 뭐 так как умолакне шхет кегда тотгилакне шхет кемда табдизра марат кегда чап пошугта кхоня ккага тага чап пошугта кегда тегда на кега серк тангага тага серке теншу ота чинкурга денсо симату шу так как кага чап пошугта шу сэмбу тачи нямжэ намолда на ке тому чачи мрта тонжу ке
1: су лгсл на ка хсм даз кугасэ кука лгсл сэмбу рангын итни куганарела лгсл хай жама нямжэли итмыю
0: тата ранга ранга тегна нямжэ ёгурма ранга ва тэгээ даны лача самбор нэг гочоо гэдэг
1: аа томаш сочоо гүр тацор та циркл гинтэн циркл гинтэн ди ан шиг кэр кэр гайонрал томаш шиг тугараа та лсан дэш сумун зомгиж гихээсэн юм байна
0: та та рамбай нэр я та чинэн гэн чиг цэ дүмбө жангус өнөр кэрэн ба шанчэр ба гэдэг жангуг та сэрк тэншгра дэнсо шима тушгра та гэ тапош тушсан бо ванар тэ ман чиг ломач та та гэ чорн ба гэлэ тан та сэрк тэнү сэрк шанчэн тэ гэдэг анар дэнсо шима дөнө дэнсо шима тух та анар тапош гэ рамбасэм лэ гүг гэдэг анар я аа
1: Жэ та тэрэн чу малун дэмхи гэ тонзи тэг чуна ян чу тонзи та сонгина циркл хамнд шиг фансм ланга чэлэни тэмэр эмэ тэгнэ чу сонли гэ ламхан хардэ ян уйтах хим хондэш
0: я квадэн чи квадэн я гос ба
1: я дэмэ
0: я дэмэ я
1: я чу дэмэ
2: о дэмэ
1: та тэн сонтум дэ сонди та чи тонзи чэл чэр ён ё
2: о та нги нга инжэ на та чэнза хамзо тэн чхэр эмэ Чанза хангзу тэнцүх гэ та тэнцэ язу чимчи гэрг. Та чимчи гэрг та анака чац гэйв. Цэхэн чэнэ та зүхцэ тэнцэ гэшу. Дэмэ гэ лаканэ ян чангон чунг гэх гурда ян чари чари юм. Та нака нэнру пайчар нака шэна нака нэх цэхчэг дамузы чари юм. Чэнэ на нака рири шэна та та азу чимчи гэрг гэйв. Дэ нэнэ та хэнчэ гэ азу суджин гэ та умашик чэнрама Tani hanga chani nama, tani inja na ta tang sanga chu hsang hunjok shi kundende. Ti han chani ta zu ta chi satok ndagandende njok chi. Ta tamo zu ching danjok laka shanju gari. tamu ga rig ta na ka ni kha sach chin ra ma zhe chare yong yo
1: re re chu nya chi zen
2: ngi nya a che khul dor ji sen ri
1: ta na ka ni kha sach chi gu chu rang gi zhe na re
2: re re ta chan za khang zo thun chok na na ta khang zo mang na ri ngi chu kong su chen bu zhe ka kong su cha tham ba da lo khon da ta thun chok yi le ta

0: 또 대통령 그런데 그래. 어야. 다비초 대령 송입다 했던 게 인지나. 허상거린 거통 송이. 어른 거리 힘을 거 송이. 자 총바 치만 속이. 그 총타르고니 특입다 했던 게 인지나. 허상거린 거스 예고나. 어야. 특별한 금주하지 용나. 금스타르징 송입다 했던 게 우주 하트 거르스 그스기. 더근 탕거마 퍼나르치머 지우니. 그 자칭금 토즈기. 냐스르로 마르차 나름만노니. 다츠과르르 비다리. 봉아르잠 소이다 했던 게 내이치 용고가 능무 전천 좀 온다고 인지나 만저 전천다고 인지나 송다지근 카메르트슴 쇼 오졸라스과 너 말투고 인지나 조레사메노 너도 건다 인지나 답처근 정한 된지세고니 고신치 많이 인도지세고니 왜진 와만 뜨지세고니 또 신치도 와 카트지세고니 더 합성 그거 없성스기나 고르지성 거 미스티브성스기나 너도 쇼건 된지나 섬로 거르코신아자스 그 통서 저저 된자스기 인지나 어떤 거 없삼지 인지나 그런 게 또 요들이 대한천이 인지 하영 몰르겠더리 너연 나영 대라 뗐던지 달갈라 뗐던지 어야 하영 몰르겠더게 인지나 송우다던게니 우과라스과 어야 디완더라스과게 인지나 의초 송우다지거니 어야 호스트구나 송우다지거니 레사즈군운데영 르그리더리 르거 인지나 그르그샤 어야 디르잡금 피투군다도군데 인지나 니자가 자금 피투군다도군데 인지나 어야 숨어대지거니 니막티고 카르군데 인지나 어야 그잔지가 그르다든 우추젬 조라즈 자고나라 디슈군데니 자주마르토고 우추 케레잡식 메라즈르티 디 한체니 우추 인지나 어잡 정나 추고 호스트구나 추고 그쇼 끔지 탈란던 어잡나 다가영 거라와 고브젠도소 인지나 어야 디 쩐는데 인지나 어잡치와 안군 그 가영자즈기 똥사판 타윤 초르타우즈리삼 그 요 어야 떠이나 떼랑 카르츠민지나 크사르 고스통 크자와 쿠흐통 어야 로니키 롱소니나 요니 소섬제 탐보 카나 요니 콘조 카마르기 알로자나 요니 코니그마르기 체어감 타나 요니 다카타르 마르프징 흥원 모였니 니타르만 르프징 스테르자이니 코르츠청 고난 코르코데코니 기프청 크나르 무고데코니 너무 카크데게인지나 어야 끝남 코르코니 만나 코르치 카리 사코르 코르타 흥척 코르치 시다팅이니인지나 어야 다 쳐서 그 여권을 해지나 있나 그다음 그 저하 이달이 등결지 어떻게 입다 등이니 가영을 알고 비어서 준디 잔 입다나 달로니 희니 마르통 쳐지리야 가마루 차카블론 즈케등이 기노니 무히니 기노름 기무히니 너무 즈클록 쳐지레 입다 등이니 인지나 그다음 그 왕한 바르장 춤조니 시코리 캄부 녀터하니 너무 그 인지나 까찬다면 하나 쓰고 어야 샤크 요너리 요너리 차라르는 그 타소니 인지나 삼로즈기 통라 어야 өчө хонаа мохсом гөрөн цэнивэли оя кадим тортын нэ начо чалык комши я начо хүш гомчи тани өчө чэй юнэри тэрнах ха уралам зэрдэз юнэри хүш я мохсомлам зэрдэз юнэри тэрнарма тарнас юнэри хшэрва хвэнас юнэри дот кундилам нинжина оя хани хнаваз гонч хсон дэнжина хүшгмаз хүни жигэ датэнгэни дэртэнгэнд нэ та инжина тэнжэ кхшэ цайдали кошка ик мацайдали тэби лэгдэн торк мачи гонамсэ жэтэг чакхчи мачига Танирдэ усан багчиг ахтин кори. Дожэ уракан ахтин кори. Гонячг самби семдэзги. Хшигтари кандэзги. Дасан бако ахтин ями. Мукундохчг ями. Тагдав тахчиг ардук гайдали. Дохчарн хчигам чимайдали. Гохэнч блон гхчг зунги. Лон бутик ахтин танидали. Сашгын мча нар гвшями. Хтамшэрсан зэн нарди вапани. Хтамшэна ямчэрди мисяли. Дантамна хунгачиг ахтин тайбдатэнгэни инжина. Орэнгэ сунгидатэнгэни тортэни начок. Орэнгэ инжина. Хаяраваар гобжэндэ тукундэда инжина. Нзанчун хпесмри до качен ронзинг инсунда да инжина мабжи семанзанжи цэгзгэрипсан гуют дэмэн бэрэфт нарда ди чозгэрисан гуют цэгзэн оцэцэг сэмтэн яназра сизэн оньэнцэг хтортэн яназг инжина тэрэн инжина мэмхокэра кэмхтарчэн инжина чэчюран обдэмэбдэн цэгапшэ тэгзгэшия хэмак ганигэнзэг тэрзгэшия нгэшкачанд кэри кэри инжина оя Дистанди самду жихсым чигни диг тунга лорсени хтарын ари коладола дар самжа чигчер ер жовра нинга би канар гони хтан риона тантри каргерин нан кони хари она тан оя томар ту куда инжина учунжи тан хтам гу кахуя оя качам афша на нюг жон ретри кпарна кина ча жон ре оя дистанди ни инжина ну всяк цыгам там жигна янтри нам тенг бижем осол сина ян тар инжина жаси дело
1: Орего татерон истул хэтгэржэргу такхчивчи семгангэргэ жашгу тангахчэптагай терон ихтам гэрэнчингэ уувжэгэ ирчарон карэр мивцэги хтам куэн гозэркэр нарцанжгэжэону зижэн буэн жамтангэ сорцахсингэжэонунд терон донзэм басангэ ахтам кэхэ дзи цэгзэпцэгтам данда фунзим бинсэвжэгта yin nang ngin ti tuk ni li so tar mor jur jur zi gi da